0: ۋەجىھى مۇنداق دېدى. ساقچىخانىدىكى خەلق ساقچىلىرى يىل بويى بىز بىلەن بىللە كوچا ئارىلاپ زىددىيەتلەرنى مۇرەسسە قىلىدۇ. ئۇلارنىڭ بۇنداق قىلغىنى ئامما ئالدىنى ئېلىش، ئامما تۈزەش خىزمىتىمىزنى مۇئەييەنلەشتۈرگەنلىك. بۇنىڭدىن كېيىن تىنچ ئاممىلىقنى قوغداش رولىمىزنى داۋاملىق جارى قىلدۇرۇپ، خەلق ساقچىلىرى بىلەن بىرلىكتە تەۋەلىك رايوننىڭ تىنچ ئاممىلىقى ۋە ئىناقلىقىنى ياخشى قوغدايمىز. 2025 يىلدىن بۇيان بورتالا شەھىرى چىندىل كوچا باشقارمىسى ساقچىخانىسى مىڭدىن ئارتۇق تۈرلۈك زىددىيەت ماجىرانى مۇۋەپپەقىيەتلىك ھەل قىلدى. بۇنىڭ ئاز كەم 30%-نى دۇڭفۇڭ چوڭ ئانا پىدائىيلار مۇلازىمەت ئەترىتى قاتارلىق ئامما ئالدىنى ئېلىش، ئامما تۈزەش كۈچلىرى ھەل قىلدى. چىندىل كوچا باشقارمىسى ساقچىخانىسىدىكى خەلق ساقچىلىرىنىڭ سەھەردە كوچىلارنى ئارىلاپ ئائىلىلەرگە كىرىپ زىيارەت قىلىشتىن يېرىم كېچىدە كوچىلارنى ئامانلىق ساقلاش بويىچە چارلاشقىچە، يەنە قوشنىلارنىڭ ئۇششاق تۈششەك ئىشلىرى ماجىرالىرىنى سەۋرچانلىق بىلەن ھەل قىلىشتىن تەشەببۇسكارلىق بىلەن ئىشىك ئالدىغىچە بېرىپ خەلققە قولاي مۇلازىمەت ئىشلىرىنى بېجىرىشكىچە بولغان جەرياندىكى قوغداش خىزمىتى تەۋەلىكتىكى ئاممىنىڭ بىخەتەرلىك تۇيغۇسى، بەخت تۇيغۇسىنى سىجىل كۈچەيتتى. بورتالا شەھىرى گۇڭەن ئىدارىسى چىندىل كوچا باشقارمىسى ساقچىخانىسىنىڭ خەلق ساقچىسى سەي جۇاڭلى مۇنداق دېدى. مەھەللىدە داۋاملىق يىلتىز تارتىپ زىددىيەتنى يۇقىرىغا ئىتتىرىپ قويماسلىق، تىنچ ئاممىلىق چېتىلىدىغان مەسىلە كۆرۈلمەسلىك، مۇلازىمەت جايىدا بولۇشتەك ۋەدىمىزنى دەل جايىدا ئەمەلىيلەشتۈرۈپ، فىڭچاۋ تەجرىبىسى جەھەتتە چىغىر رايوننىڭ ئاساسىي قاتلىمىدا سىجىل تۈردە رولىمىزنى جارى قىلدۇرىمىز.
1: ئىستانسىمىز خەۋىرى: قۇمۇل شەھىرى ئارۇ تۆۋرۈك ناھىيە ئارۇ تۆۋرۈك گۇاڭخۇي كانچىلىق چەكلىك شىركىتى بىخەتەرلىك مۇھىت قوغداش بۆلۈمىنىڭ باشلىقى سۈنۋېيجۈن 2025 يىللىق شىنجاڭدىكى ئەڭ گۈزەل ئەمگەكچى شەرىپىگە ئېرىشتى. ئۇ ئېگىلمەس سۇنماس ئىرادىسى ۋە قەتئىي بوشاشمايدىغان روھى بىلەن كان بىخەتەرلىكى ۋە مۇھىت قوغداش ساھەسىدە تەسىرلىك نەتىجىلەرنى ياراتتى. ئۈستوچۇ قېزىش مەيدانى ۋە ئۈسكۈنە ماشىنا ئۆيلىرىگە بېرىپ يوشۇرۇن خەۋپنى بىرمۇ بىر تەكشۈرۈش، مەشغۇلاتنىڭ قېلىپلىشىشىنى تەكشۈرۈش سۈنۋېيجۈننىڭ كۈندىلىك خىزمىتى ئىدى. ئۇ بىخەتەرلىك تەكشۈرۈشنى كۈندىلىك مەخسۇس تۈرى، زەربىدارلىق بىلەن ئىشلەش، گىرەلەشتۈرۈشتىن ئىبارەت تۆت خىل شەكىلگە بۆلۈپ، كۆمۈركاننىڭ ھەرقايسى ئىشلەپچىقىرىش ھالقىلىرىنى قاپلاشنى ئىشقا ئاشۇردى. يەنە ئىشچى خىزمەتچىلەرنى قەرەللىك ھالدا مەشغۇلات قائىدىسى ۋە جىددىي ئىشلارغا تاقابىل تۇرۇش، بىر تەرەپ قىلىش بويىچە تەربىيەلەشنى قانات يايدۇرۇشقا تەشكىللىدى. ئۇ مۇنداق دېدى: بىخەتەرلىك خىزمىتىنى ياخشى تۇتقاندىلا ئىشچى خىزمەتچىلەر خاتىرجەم خىزمەت قىلالايدۇ، كارخانا مۇقىم تەرەققىي قىلىدۇ. 2010 يىلى كان قۇرۇلغاندىن بۇيان كارخانىمىز بىخەتەر ئىشلەپچىقىرىشتا ھېچقانداق ھادىسە كۆرۈلمەسلىكنى ئەمەلگە ئاشۇردۇق. بىخەتەرلىكتىن باشقا سۈنۋېيجۈن نۇرغۇن زېھنىنى مۇھىت قوغداشقا قاراتتى. ئۇ باشلامچى بولۇپ يوندا بىر تەرەپ قىلىش پونكتى قۇرۇپ، بىر تەرەپ قىلىنغاندىن كېيىنكى يوندىنى كان رايوننى كۆكەرتىش ۋە يوللارغا سۇ چېچىشقا ئىشلىتىپ، ھەر يىلى 200,000 tonna كېرەكسىز سۇنىڭ ھەممىسىدىن تەكرار پايدىلاندى. كارخانا دۆلەت دەرىجىلىك يېشىل كاننى تەكشۈرۈپ ئۆتكۈزۈۋېلىش ۋە ئاپتونوم رايوننىڭ مۇھىت قوغداش ئۆلچىمىگە يېتىش بويىچە تەكشۈرۈپ ئۆتكۈزۈۋېلىشتىن ئۆتتى. سۈنۋېيجۈن مۇنداق دېدى: بىز كۆمۈر قېزىپلا قالماي، يەنە بۇ تۇپراقنى ياخشى قوغدۇدۇق. مۇھىت قوغداش تەدبىرلىرىدە يېڭىلىق يارىتىپ، ئىقتىسادىي ئۈنۈم ۋە مۇھىت ئۈنۈمىدە قوش پايدا ئېلىشنى ئەمەلگە ئاشۇرۇپ، كان رايونى مۇھىتنىڭ بۇلغانماسلىقىغا ھەقىقىي كاپالەتلىك قىلدۇق. گۇاڭخۇي ئېنېرگىيە پاي چەكلىك شىركىتى بويىچە ئون چوڭ مۇنەۋۋەر ئۇستاز بولغان سۈنۋېيجۈن يەنە بىر تۈركۈم ياشلارنى يېتەكلىدى. ئۇ ھەر قېتىم قۇدۇققا چۈشكەندە ياش خىزمەتچىلەرنى باشلاپ قولمۇ قول ئۆگىتىپ، نۆۋەتتە بىخەتەرلىك مۇھىت قوغداش تېخنىكا تايانچىدىن 12 يېتىشتۈرۈپ چىقتى. ئارۇ تۆۋرۈك گۇاڭخۇي كانچىلىق چەكلىك شىركىتى بىخەتەرلىك مۇھىت قوغداش بۆلۈمىنىڭ مۇھىت قوغداش تېخنىكى يەنپىڭشەن مۇنداق دېدى: سۈن بۆلۈم باشلىقى خىزمەتتە بىزگە قاتتىق تەلەپ قويۇپلا قالماي، يەنە تۇرمۇشىمىزغا ئىنتايىن كۆڭۈل بۆلىدۇ. ئۇ خۇددى چوڭلارغا ئوخشاش بىزگە سەۋرچانلىق بىلەن يېتەكچىلىك قىلىپ، بىزنى تېز ئۆسۈپ يېتىلىش ئىمكانىيىتىگە ئىگە قىلدى. سۈنۋېيجۈن مۇنداق دېدى: بۇ قېتىم شىنجاڭدىكى ئەڭ گۈزەل ئەمگەكچى دېگەن بۇ شەرەپكە ئېرىشكەنلىكىمدىن قەلبىم ھاياجانغا ۋە مىننەتدارلىققا تولدى. بۇنىڭدىن كېيىن كاننىڭ بىرىنچى سېپىدە سىجىل يىلتىز تارتىپ، ئاقىللاشقان قۇرۇلۇشنى پۇرسەت بىلىپ، ئىلمىي ۋاسىتە بىلەن يوشۇرۇن خەۋپلەرنى بىرمۇ بىر تەكشۈرۈپ، بىخەتەر، يۇقىرى ئۈنۈملۈك، يېشىل، ئەقلىي ئىقتىدارلىق، زامانىۋىلاشقان كان قۇرۇشقا، İttifaq, inaq, güllep yaşınan güzel Şincan qurup çıkışqa barlıq küçümünü beğişlaymen.
0: İstansımız qabri. Şincan Uyğur Avtonom rayonunun 2026 yıllık adetki ali mektəblərge oquğuç qubul qılış xizməti bəlli yülümüsü Şincan Maarif İmtihan Məhkimisinin hökumət tordu ilan qılındı. Oquğuç qubul qılış bəlli yülümüsdə ali mektəb imtihanıq tizimlətiş, imtihan bərgüçlərinin elektronluq arxifi, ideyəvi siyasi əxlaqını bahalaş, tən salamətlik əhvalını təksürüş, imtihan və qəğız təksürüş, oquğuç qubul qılış nizamnamisi, ölkə, avtonom rayon, bevasit qıraşlıq şəhərlər boyca kəsiblərə ayırıb, oquğuçu qubul qılış planı, qubul qılış türkümünü təsis qılış və arzu dolduruş, qubul qılış püçürünü aşkarı ilan qılış, oquğuç qubul qılışını başquruş məsuliyyəti, oquğuçu qubul qılış xıracıtı, bəlgülümü xilab qılmışlarını bir tərəf qılış və qoşumçu prinsip qatarlıq cəhətlədə eniq bəlgülümü çıxırıldı. Oquğuçu qubul qılış bəlgülümüsünü ilgiləşdə, Şincan Maarif İmtihan Məhkimisinin ölkümə toruq çıxıb, bivastı körüsümü, ya ki Şincan oquğuç qubul qılış sın süpüsta bivastı körüstüşünü qayt görüb, alaqdır siyasətlərinin yeşib düşəndürülüşünü ilgiləsimi boludu.
1: Stansımız xəbri. Abdunum rayonuki köp cayda amavi musabıqı pahaliyyətləri ötközülüb, amının tənərkət, bədən çinik turş cəhətdiki köp xıllaşqan, köp qatlamlıq ehtiyacı qandırıldı. 2026 yıllık Şincan Yaşlar Ösmürler Erkin İlişiş Teklif Musabıqısı 5. ayının 3. günü Kutubi Nahiyesi'de ötküzüldü. Şincan'dan gelgen 13 vekiller komandasıdaki 150 mahir bir sahnede maharet görsetti. Musabıqı meydanında mahirla çakallık bilen muşit itip, vücum aldıda çepdestlik bilen özünü kaçırdı. Mahir cincin mundaq dedi. Bu tənərkətini bək yaxdırmən. Musabıqdə məyli qutturub qoyay, ya ki qəlb qılay, özümünü ən qaltı istəb qaraymən. Özümge qeyrət qıyıl dəb mədəd berib atımən. Çağan Toqayna yəzdə 5-ci növbətlik top şahi kimgi mənsub temisilgi Şincan boycu tiktak top təklif musabıqısı ötküzüldü. Musabıqı 5 gün davamlaşıb, hər qaysi vilayət oblastlardakı 550-dən artıq tiktak top həvəskarını top arqılıq dostlaşıb, rəqabət davamında öz ara öyrənişki cəlb qıldı. Şixənzi şəhərdən gələn mahir Lu Huiqing mündaq dedi. Bu müsabiqə nəhayət yaxşı ötküzülüblə qalmay, Şincandakı yaş tiktak top mahirlərini qatnışışqı cəlb qıldı. Müsabiqə kilər gəl yenə ötküzülsə, yəni komanda təşkilləb qatnışımız. Borca nahiyesinden 6. növbətlik Ertiş Deryasını alıqıb ötüşdiyimizdir ki, dalıda velosiped miniş, küsünüşüş müsabıqısı ötküzüldü. Məmləkətinin arqaysı caylardan gələn nəcə yüz velosiped miniş həvəskari Ertiş Deryası boyda sürət və çıdamcallıq cəhətdə küsünüşüb, Tağ Derya mənziyyələri arzda dalıda velosiped minişinin özgüçü sihri küçüdün qanğıcı huzurlandı. Mahir Canyu mındaq dedi. Bu yerning manzirasi yaxshi, tabiiy muhiti go'zalkan. Musobaqa yo'lining qiyinlik darajasi intayin yuqori, raqobatchanligi ega ekan. Buningdan noyit yaxshi tuyg'uga ega bo'ldim. Velosiped minishga bekli qiziqman ham bu xil turmush usulini mo bekli yaxshi ko'raman.
0: Stansiyamiz qabri. 2026 yıllık kalıptaşlık longısı, Şincan futbol dereceden taşkır birleşim müsabıqısı 5. ayının 16. günü resmi başladı. Saben şəhəri Şincan futbol dərəcədən taşqır birləşim müsabıqısı gəyəşib, Şincanlı səyli səyahət qılış demişdiki mədəniyyət səyahətçilikini kengətiş paliyyətiyə aktıb avaz qoşub, müsabıqı məxsus mədəniyyət səyahət çox soğusunu oturaq çıxırıb, futbol məstanırlarını müsabıqı görüş, Sabenli səyli səyahət qılış, məzirlik tamlarını tetiş, güzəl mənzirlərini tamaşa qılışqa təklif qaldı. Sabendiki Erkayız Çoğun Mehmanxana Mehmansarayla musabıqı elib gelidigan sayahatçilə eqimi yuqur pəlisinin kütüviliş, musabıqı qatnışdıqan futbolçıla, futbol məstanları əm sayahatçilərinin ehtiyacını qandırış üçün musabıqı kapalıtı ehtiyacını təşəbbüs karlıq bilən udullaşdırıb, məxsus itibar veriş və xas mülazimətini yolğa qoyub, sayahatçilərinin qonuş cəhətiki təsiratını bütünü küş bilən östürüdü. Saven şəhərdəki məlum Mehmansaray Aldızal İşləri Direktoru Li Shaojuan tanışdırıb mündaq dedi. Şincan futbol dərəcədən taşqırı birləşim müsabıqısı bilet kütkiyi ilə top məstanılırı və sırtın gələn sayacılə Mehmansarayımızda qonsa yataq vasıta 20% etibardan bəhrilinə əlidir. Biz yana ertigenlik tallar tamak ve soğukatlık katarlık konalık cihetiki para